ይህ መርማርስኒ መርማርኒ ሰመስሮ ተሰናተ ፈክቱም ናያቱም ይሰመሰት መንታቻ ይራ ወፈኪኩይ ማራባን ይሄልሳ ይልሲ እኒ አሙተነኛ አቦንዞና ማናታክሳ መንጋትክን መንጋትከን ይረን ይህ መከልቡቶ ዲዊ ዛስቶን ሎቭ ማካሲተካ ኢድዚያን አፋፋ ሰኒ ዛትከሩስ ኦትሴን ኩኒ አፈተፈኒም ኒ ቬንትከና ክራያቶ